0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ነሐሴ 4 ቀን 2018 ዓመተ ምህረት ጤና ይስጥልኝ አድማጮች እንደምናመሻችሁ። ለለቱ የዓለም ዜና ሂሩት መለሰ ተረኛ ናት። አስተናጋጃችሁ ሸዋዬ ለገሰ ነኝ። ዜናውን በሚከተለው የዜና መጽሔት ኢትዮጵያና ኤርትራ ላይ እያደገ የመጣው ውጥረት፣ ከራያ አካባቢ በጦርነት ስጋት የወጣቶችና ህፃናት በብዛት ለስደት መዳረግ፣ በሰሜን ኢትዮጵያ ድርቅና ግጭት ያጠላበት ስጋት፣ እንዲሁም የማዕከላዊ ኢትዮጵያ ክልል አርሶ አደሮች የእርሻ ማዳበሪያ አልደረሰንም ማለታቸው መገለጹን የሚያመለክቱ ዘገባዎችን አካቷል። ከለተሰኞ ሳምንታዊ መሰናዶ ቀዳሚው ማህደረ ዜና የሰሜን ኢትዮጵያ ግጭት የኃይል አሰላለፉ እንዴትነት ምክንያትና መዘዙን ይቃኛል። ሳምንታዊው የስፖርት ጥንቅርም በሰዓቱ ይቀርባል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ እያላችሁ በመግባት ተከታተሉ። ቤተሰቡን ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምንሻገረው። ሂሩት ተዘጋጅታለች። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በምስራቃዊ ኮንጎ የተከሰተው

መገደላቸውና 37 መቁሰላቸው ተዘግቧል። ኮሎምቢያና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ህይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኤኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ዜናው በዝርዝር። በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ የተቀሰቀሰው በግንቦት የመጀመሪያ ሳምንት ከመታወጁ 3 ወራት ገደማ አስቀድሞ እንደነበረ የዓለም የጤና ድርጅት አስታወቀ። ዲሞክራቲክ ሪፐብሊክ ኮንጎ በግዛቷ የኢቦላ ወረርሽኝ እንደተከሰተ ያወጀችው ባለፈው ግንቦት 7 ቀን 2018 ዓ.ም ነበረ። ይሁንና በቫይረሱ ዘረመል የጊዜ ቅደም ተከተል ላይ በተደረገ ጥናት ወረርሽኙ የጀመረው በየካቲት ወር እንደነበረ መረጋገጡን የዓለም የጤና ድርጅት የአፍሪካ ቀጠናዊ ቢሮ ኃላፊ ዶክተር መሐመድ ጃኩብ ጃናቢ ገልጸዋል። ኃላፊው ወረርሽኙ ኢቦላ መሆኑ ከመረጋገጡ በፊት የአንዳንድ ሰዎች ህመም በስተት ወባና ታይፎይድ ሲባል መቆየቱን ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። እናም እኛ ቫይረሱን ስናሳድድ ቫይረሱ ከኛ ቀድሞ ገስግሷል ብለዋል። በአሁኑ ጊዜ በኮንጎ በኢቦላ ቫይረስ የሞቱትን 1900 ሰዎች ጨምሮ በወረርሽኙ የተያዙት ቁጥር 4200 ደርሷል። የዓለም የጤና ድርጅት ዋና ኃላፊ ዶክተር ቴዎድሮስ አድሃኖም ባለፈው ሳምንት እንደተናገሩት ኤቦላን ለመከላከል ከሚደረገው ጥረት በላይ ቫይረሱ በፍጥነት እየተሰራጨ ነው። ዶክተር ቴዎድሮስ ኮንጎ ዋና ከተማ ኪንሻሳ ውስጥ ከባለስልጣናት ጋር ከተነጋገሩ በኋላ አዲስ በበሽታው የተያዙ ሰዎች ቁጥርም በእጥፍ እየጨመረ ነው ሲሉም በኤክስ ገጻቸው ጽፈው ነበረ። የጤና ባለስልጣናት እንደሚሉት አዲስ በበሽታው ከተያዙ ሰዎች 60ና 70 ከመቶ የሚሆኑት ንክኪ ያላቸው ሰዎች ክትትል እየተደረገባቸው አይደለም። በዚህ የተነሳም ቫይረሱ በአስደንጋጭ ሁኔታ እየተሰራጨ ነው ተብሏል። ዩክሬን ኒዜንካምስክ በተባለችው የሩሲያ ከተማ ላይ በፈጸመችው የድሮን ጥቃት ቢያንስ 13 ሰዎች መገደላቸውን ባለስልጣናት ዛሬ አስታወቁ። በጥቃቱ ከሞቱት መካከል ህጻናት ይገኙበታል። 39 ሰዎች መቁሰላቸውም ተገልጿል። የዩክሬን ጦር በጥቃቱ ከሞስኮ በስተምስራቅ 800 ኪሎ ሜትር ርቀት ላይ የሚገኘውን ታትኔፍት ታኒኮ የተባለ የነዳጅ ዘይት ማጣሪያ መደብደቡንም አስታውቋል። በወቅቱ በስፍራው እሳት መነሳቱም ተዘግቧል። የሩሲያ መርማሪዎች ባወጡት መግለጫ የሽብር ጥቃት ባሉት በዚህ ድብደባ ዩክሬን የመታችው የመኖሪያ አካባቢዎችን መሆኑንና ከሟቾቹ ሲቪሎች መካከል ህጻናት እንደሚገኙበትም ገልጸዋል። ባለፈው ሰኔም በዩክሬን የተመታው የታኒኮ ነዳጅ ዘይት ማጣሪያ በጎርጎሮሳዊ 2004 ዓ.ም 17 ሚሊዮን ቶን ድፍድፍ ነዳጅ ዘይት አጣርቷል። በዚሁ ዓመት 2.7 ሚሊዮን ቶን ቤንዚን እና 8.5 ሚሊዮን ቶን ናፍጣም አምርቶ ነበረ። ሩሲያ ትናንት በምስራቅ ዩክሬናው ከተማ ካርኪቭ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውና 37 መቁሰላቸው ሲነገር፣ በሩሲያዋ በቤልጎሮድ ከተማ ዩክሬን ባደረሰችው የድሮን ጥቃት 5 ሰዎች ሲገደሉ 25 ደግሞ መቁሰላቸው ተዘግበዋል። ኮሎምቢያንና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ህይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኢኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ከመሬት መንቀጥቀጡ በኋላ ነዋሪዎች በኮሎምቢያ ዋና ከተማ ቦጎታ ከሚገኙ ህንፃዎች እንዲወጡ መደረጉን የፈረንሳይ ዜና አገልግሎት ዘጋቢዎች ተመልክተዋል። የመሬት መንቀጥቀጡ ባየለበት በምዕራብ ኮሎምቢያ ህንፃዎች ተደርምሰዋል። ፔሬራ በተባለችው ከተማ ብቻ ቢያንስ 18 ሰዎች መሞታቸውን የከተማይቱ ከንቲባ ተናግረዋል። የመሬት መንቀጥቀጡ ማዕከል በሆነችው በቾኮ ክፍለ ሀገር ከባድ ጉዳቶች መድረሳቸውን አስተዳደሩ በኤክስ ገጹ ጽፏል። በሌሎች አካባቢዎችም ኤሌክትሪክም ሆነ የሞባይል አገልግሎት ተቋርጧል። የሀገሪቱ ፕሬዚዳንት ኤቤል ራዶ ኤስፕሬዩላ በአደጋው ወደ ተጎዳው አካባቢ እንደሚሄዱ ተነግሯል። ይህ ዶቼ ቬለ ዲደብሊው ነው። አንዲት አነስተኛ ጀልባ 230 ስደተኞችን እንደጫነች የእንግሊዝ ቻናልን አቋርጣ ዛሬ ብሪታንያ መግባቷ እያነጋገረ ነው። ከቅርብ ጊዜያት ወዲህ ይህን ያህል ቁጥር ያለው ስደተኛ በአንዲት የፕላስቲክ ጀልባ
ብሪታንያ ሲገባ የዛሬው የመጀመሪያው መሆኑ ተገልጿል። 20 ህጻናት የሚገኙባቸውን እነዚህን ስደተኞች ጭና ለሊቱን ከሰሜን ምስራቅ ፈረንሳይ ተነስተ ዛሬ ማለዳ

0: በብሪታንያ በደረሰችው 15 ሜትር ርዝመት ባላት የፕላስቲክ ጀልባ ውስጥ የነበሩት ስደተኞች ቁጥር ከቅርብ ጊዜያት ወዲህ በተመሳሳይ ሁኔታ ብሪታንያ ለመግባት ከቻሉት ስደተኞች ብዛት ጋር ሲነጻጸር ከፍተኛ ተብሏል። ባለፈው ወርም 165 ስደተኞችን ያሳፈረች የፕላስቲክ ጀልባ መርከቦች በብዛት በሚንቀሳቀሱበት የባህር መስመር አደጋ ሳይደርስባት ብሪታንያ ለመድረስ ችላ ነበር። የብሪታንያ የሀገር ውስጥ ጉዳይ ሚኒስቴር ቃል አቀባይ የሰዎች አሻጋሪዎች ስደተኞቹን በአነስተኛ ጀልባ አጨናንቀው በመጫን ህይወታቸውን ለአደጋ ያጋልጣሉ ሲሉ ድርጊቱን ኮንነዋል። በነሐሴ መጀመሪያ ላይ አንዲት አነስተኛ ጀልባ 173 ስደተኞችን ጭና ወደ ብሪታንያ ስትጓዝ እንግሊዝ ቻናል ላይ ሞተሯ በእሳት መያያዙ ይታወሳል። ቃል አቀባዩ በእነዚህን መንሰል ጀልባዎች ወደ ብሪታንያ ለመሻገር የሚደረግ ሙከራ በተለይ ዘንድሮ መቀነሱን ገልጸው ያም ሆኖ ተጨማሪ እርምጃዎች መውሰድ እንደሚገባ ተናግረዋል። ባለፈው ቅዳሜ ቁጥራቸው 258 የሚደርስ ስደተኞች በአራት የተለያዩ አነስተኛ ጀልባዎች ብሪታንያ መግባታቸውን የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በዚህ አይነት መንገድ በየአመቱ በሺዎች የሚቆጠሩ ስደተኞች በደቡብ ምስራቅ እንግሊዝ የባህር ዳርቻ በኩል እንዳይመጡ ለመከላከል ብሪታንያ ብዙ ጥረቶችን ስታደርግ መቆየቷን ተናግራለች። ከመካከላቸው ድንበር ላይ የፈረንሳይን ህግ አስከባሪዎችን ቁጥር ከፍ ለማድረግ ብሪታንያ 766 ሚሊዮን ዩሮ የሚደርስ ገንዘብ ለመክፈል ከፈረንሳይ ጋር ባለፈው መያዝያ የደረሰችበት ስምምነት ይገኝበታል። የጀርመን ፌደራል ፖሊስ የሀገሪቱን የሰው አልባ አውሮፕላን ድሮን መከላከያ ክፍል ሊያስፋፋ መሆኑን አስታወቀ። ፖሊስን ያስታወቀው በቅርቡ በላይፕሲሽ በሚገኘው ሃለ የአውሮፕላን ማረፊያ ፈንጂዎች የተገጠሙበት ድሮን ከተገኘ በኋላ ነው። የጀርመን የሀገር ውስጥ ጉዳይ ሚኒስትር አሌክሳንደር ዶብሪንት የክፍሉ ሰራተኞች ቁጥር ወደ 300 ከፍ እንዲል እስካሁን በአራት ቦታዎች ብቻ የነበረው ክፍሉ ወደ 8 እንዲያድግ ማዘዛቸውን የመስሪያ ቤቱ ቃል አቀባይ ዛሬ ተናግረዋል። እንደ ቃል አቀባይዋ ስጋቱ እየተባባሰ በመጣው በዋነኛነት ከሩሲያ ሊሰነዘር ይችላል ተብሎ በሚያሰጋው የድሮን ጥቃት ሰበብ በታሳስ ወር ሰው አልባ አውሮፕላኖችን የመለየት የማክሸፍና አስፈላጊ ሆኖ ሲገኝም መጥቶ የመጣል ስራ የሚያከናውን ክፍል እንዲመሰረት ትዕዛዝ ሰጥተው ነበር። የስራ ክፍሉ መጀመሪያ ላይ 60 ገደማ የፌደራል ፖሊስ መኮንኖችን እንደሚያካትትና ከዚያ በኋላ በፍጥነት ወደ 130 ልዩ መኮንኖች እንደሚያድግ ተነግሮ ነበር። የክፍሉ ሰራተኞች በአፋጣኝ ምላሽ ለመስጠት በአውሮፕላን ጣቢያዎች እንዲሁም በዋና ከተማዋና ከፍተኛ ጥበቃ በሚያስፈልጋቸው በመላ ጀርመን የሚገኙ ተቋማት ተሰማርተው ይገኛሉ። ባለፈው ማክሰኞ ምሽት ነበር በላይፕሲሽ ሃለ አውሮፕላን ማረፊያ በዩክሬን የመጓጓዣ አውሮፕላን አቅራቢያ ፈንጂዎች የተገጠሙበት ድሮን የተገኘው። በጀርመን ለሚያሰጋው የተራዘመ ድርቅ፣ ኃይለኛ ሙቀትና ወደፊት ሊከሰት ለሚችል አነስተኛ የሰብል ምርት መንግስት ተጨማሪና ፈጣን ድጋፎችን እንዲያደርግ ተጠየቀ። የጀርመን ገበሬዎች ማህበር የጀርመን ፌደራል መንግስት ለገበሬዎች ከፍተኛ ድጋፍ ማድረግ አለበት ሲል አሳስቧል። የማህበሩ ኃላፊ ስቴፋኒ ዛቤት የግብርና ስራ በአሁን ጊዜ ከተከሰተው የአየር ንብረት ለውጥ ጋር ውጤታማ በሆነ መንገድ እንዲላመድ የሚያግዙ የተለያዩ መንገዶች ያስፈልጋሉ ብለዋል። ዛቤት ፖሊሲ አውጪዎች ከሁኔታዎች ጋር የሚሄዱ ለውጦችን ይበልጥ ተግባራዊ እንዲያደርጉም ጠይቀዋል። ጀርመንን ጨምሮ በበርካታ የምዕራብ አውሮፓ ሀገራት ዘንድሮ የተከሰተው ኃይለኛ ሙቀት ገበሬዎችን ውስብስብ ሁኔታ ውስጥ ከቷቸዋል። በመላ ጀርመን የወንዞች ውሃ መጠን እጅግ ቀንሷል። ይህ በግብርናው ላይ ብቻ ሳይሆን ራይንን በመሳሰሉ የበርካታ የአውሮፓ ሀገራት የንግድ ማመላለሻ የወንዝ መስመሮች ላይ ትላልቅ ጭነት የያዙ መርከቦች እንደ ልብ እንዳይንቀሳቀሱ በመገደቡ በኢኮኖሚ ላይም ትልቅ ጫና አሳድሯል። ይህ ዶይቼ ቬለ DW ነው። ከዶይቼ ቬለ ዜናውን ለማብቃት ነው። ዋና ዋና ርዕሶቹን በድጋሚ፣ በምስራቃዊ ኮንጎ የተከሰተው የኢቦላ ወረርሽኝ የተከሰከሰው በግንቦት የመጀመሪያ ሳምንት ከመታወጁ 3 ወራት ገደማ አስቀድሞ እንደነበረ የዓለም የጤና ድርጅት ዛሬ አስታወቀ። ድርጅቱ እንዳለው ዲሞክራቲክ ሪፐብሊክ ኮንጎ በግዛቷ የኢቦላ ወረርሽኝ እንደተከሰተ ያወጀችው ባለፈው ግንቦት 7 ቀን 2018 ዓ.ም ምረት ነበር። ይሁንና ወረርሽኙ የጀመረው በየካቲት ወር እንደነበረ መረጋጋቱን ያለም የጤና ድርጅት የአፍሪካ ቀጠናዊ ቢሮ ኃላፊ ገልጸዋል። ዩክሬን በሩሲያ ላይ በጣለችው የድሮን ጥቃት ጻናትን ጨምሮ 13 ሰዎች መገደላቸውን 39 ደግሞ መቁሰላቸውን ባለስልጣናት ዛሬ አስታወቁ። ትናንት ደግሞ ሩሲያ በምስራቅ ዩክሬንዋ ከተማ ካርኪቭ በሚገኝ የሞኖሪያ ህንጻ ላይ በፈጸመችው ጥቃት 3 ሰዎች መገደላቸውና 37 መቁሰላቸው ተዘግቧል። ኮሎምቢያና ጎረቤቶቿን የላቲን አሜሪካ ሀገራት በመታው ከባድ የመሬት መንቀጥቀጥ ቢያንስ 18 ሰዎች ህይወታቸውን አጡ። በሬክተር መለኪያ 7.4 የተመዘገበው ማለዳ የደረሰው ርዕደ መሬት ንዝረት እስከ ኢኳዶር፣ ፓናማና ቬኔዙዌላ ድረስ ተሰምቷል። ዜናው በዚሁ አበቃ።
1: ለዓለም ዜናው ጥንቅር ሂሩት እናመሰግናለን።
2: የዜና መጽሔት
1: ኤርትራ ከኢትዮጵያ ፌደራል መንግስት ተቃራኒ ለቆሙ የውስጥ ኃይላት የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ ቅድና ቀጥተኛ ተሳትፎ ሊያድግ ይችላል ሲል የኢትዮጵያ የውጭ ጉዳይ ተቋም ባወጣው አንድ ጽሑፍ አመለከተ። ይህ ምልከታ የወጣው ሰሞኑን ሸረሪና በተባለ ቦታ በፌደራል መንግስትና በህወሓት መካከል የግማሽ ቀን ውጊያ እንደነበር የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ መጻፋቸውን ተከትሎ ነው። የሁለቱ ሀገራት መካሰስ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር ማግኘት ጥያቄ ማንሳቱን ተከትሎ የጎላ ሲሆን በቅርቡ ግን ጽምዶ ማለትም ጥምረት የተባለው መከሰቱን ተከትሎ ነው ተባብሷል። የሁለቱን ሀገራት ግንኙነትና እየተፈጠሩ ያሉ አሰላለፎችን በሚመለከት የተንታኞችን ምልከታ ጠይቀናል። ሰለሞን ሙጬ ከአዲስ አበባ አጠናቅሮታል።
3: የኢትዮጵያ ውጭ ጉዳይ ኢንስቲትዩት የኢትዮጵያና የኤርትራ ግንኙነት የመባባስ አደጋ ሊኖረው እንደሚችል ዛሬ ባወጣው ጽሑፍ የጠቀሰው ኤርትራ በተለይ የኢትዮጵያን መንግስት ለመውጋት ለሚንቀሳቀሱ የውስጥ ኃይሎች የምታደርገው የፖለቲካ ድጋፍ ቀስ በቀስ ወደ ወታደራዊ እቅድና ቀጥተኛ ተሳትፎ ሊያድግ እንደሚችል በመጠቆም ነው። ተቋሙ ይህንን ያለው የኤርትራ ወታደራዊና የደህንነት ሰራተኞች ከኢትዮጵያ የታጠቁ ኃይላት ጋር ቅንጅት መፍጠራቸውንና እንደ ዛላምበሳ ባሉ አካባቢዎች የኤርትራ ወታደራዊ ባለስልጣናት መገኘታቸው መዘገቡን ዋቢ በማድረግ ጭምር ነው። ይህው ተቋም ኤርትራ የታጠቁ ቡድኖችን ከመደገፍ ወደ ኢትዮጵያ የውስጥ ቀጥተኛ ተሳትፎ ልትሸጋገር ትችላለች የሚል ትንተናም አስቀምጧል። የኤርትራ የትግራይ እንዲሁም የአማራ ኃይላትን ያጣመረ ነው የተባለው ቅንጅት ወደ ከፍተኛ ትግል ደረጃ ስለመሸጋገሩ ደግሞ ሰሞኑን ከትግራይ በኩል ተሰምቷል። አንድ ስማቸውን መግለጽ ያልፈለጉ ተንታኝ እንደሚሉት ትግራይ ክልል ኤርትራ የምትፈልገውን ግብ ለማሳካት የምትመርጠው የኢትዮጵያ ክፍል ነው።
4: ትግራይ ከሌለች የኤርትራ እጅ ረዥም መሆን አይችልም። ትግራይ ከሌለች ማለት በትግራይ በኩል ለኤርትራ ሀሳብ፣ ፍላጎት፣ ድጋፍ እጁን የሚዘረጋ አካል ማለት ነው። እንግዲህ ፋኖ እንቅስቃሴም አለ በአማራ ክልል እና በኤርትራና በፋኖ መካከል ያን ያህል የበለጠገ ግንኙነት የላቸውም። በሰሚስትሩ በፋኖ እና በሱዳን መካከል እንዲሁ። ነገር ግን በኤርትራና በትግራይ መካከል፣ በሱዳንና በትግራይ መካከል፣ በከፊልም ቢሆን በአማራ ክልልና በትግራይ መካከል ግን ረዘም ላለ እንደ ታሪክም ሊነገር የሚችል ለአንድ ዓላማ የመሰለፍ በአንድ ዓላማ ውስጥ ገብቶ የመዋደቅ የመዋጋት ልምድም ታሪክም አላቸው።
3: ከኤርትራ መንግስት በኩል ስለዚህ ጽሁፍ የተባለ ነገር የለም። የሰላምና ደህንነት መምህርና ተመራማሪ የሆኑት ዶክተር ተመስገን ቶማስ በሁለቱ ሀገራት መካከል ስላለው ወቅታዊ ሁኔታ ለዶቼ ቬለ ምልከታቸውን አጋርተዋል።
5: አሁን ወደ ፕሮክሲ ዎር አንዱ ሌላውን መወነጃጀል ይታያል። ወደ ፕሮፓጋንዳ ተቀየረ። ሁሉም ወገን አንዱን ሌላውን በጥላትነት እየፈረጀ እና ግልጽም ስውርም የሆነ በእጅ አዙር ታጣቂዎችን ማስታጠቅ የመደገፍ አሊያንስ ፎርሜሽን፣ እንደዚህ አይነት መደጋገፍ ነገር ይታያል እና የኢትዮጵያን ሰላም የማወክ ነገር ይታያል።
3: ይህ ከሆነና መካረሩ ከቀጠለ ምን ሊከሰት ይችላል የሚለው ላይም ተመራማሪው ማብራሪያ ሰጥተዋል።
5: ላይክሊ ሊሆን የሚችል የመጀመሪያው ሴናሪዮ ብዬ ማስቀምጠው ይኸው ነባራዊ ሁኔታ ሊቀጥል ይችላል ብዬ አስባለሁ። ከስምንት ዓመት ወር ከዘጠኝ ዓመት በፊት እንደነበረው አይነት ሰላምም ጦርነትም የሌለበት ግን ውጥረት ያለበት አይነት የፖለቲካ ድባብ ሊቀጥል ይችላል ብዬ አስቀምጣለሁ። ሁለተኛው ሴናሪዮ ግን ምናልባት አሁን ያለው የፖለቲካ ውጥረት በተለይ በትግራይ ክልል ያለው ቀጥታ ወደ ጦርነት የሚገባ ከሆነ እና የሰላም አማራጭ ለሱ ልባት ሰላማዊ ልባት የማይገኝ ከሆነ አሁንም ትግራይ ክልል ላይ ወደ ሌላ ጦርነት ውስጥ የምንገባ ከሆነ ይሄ ጦርነት ምናልባት ወደዛ ሊዘልቅ ይችላል ብዬ ወስዳለሁ። አሁን ጠንካራ ሲመርጂ ያለው ሁኔታ ስለሚታይ ጦርነቱ አሁን በትግራይ ክልል ላይ ብቻ ተርጎ ወደ እርስ በርስ ጦርነት ወደ ኢንተርስቴት ዎር አይገባም ብዬ አልወስድም። ትግራይ ክልል ላይ አሁን ሁለተኛ ጦርነት የሚከሰት ከሆነ ይሄ ጦርነት በኢትዮጵያ ድንበር ላይ ብቻ የሚገደብ እና ወደ ኤርትራ ግዛት ወደ ማይዘልቅ ብዬ አላምንም። ስለዚህ ሞስት ላይክሊ ጦርነቱ ይዘልቃል ማለት ነው። ወደዛ የሚዘልቅ ከሆነ ደግሞ እሱ ደግሞ ራሱን ችሎ ሌላ አይነት ውጤት ሌላ አይነት ተገማች አልሆነ ውጤት ሊያመጣ ይችላል ብዬ አስባለሁ።
3: የኢትዮጵያና የኤርትራ ግንኙነት መሻከር የጀመረው በአንድ በኩል የፕሪቶሪያው ግጭት የማቆም ስምምነት መፈረሙን ተከትሎ ሲሆን በሌላ በኩል ኢትዮጵያ የባህር በር ይገባኛል የሚል ጥያቄ ማንሳቷን ተከትሎ ነው። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: በቆቦ ከተማ ከራያ ላማጣ ኮረም ኦፍላ ዛታና ከአካባቢው በጦርነት ምክንያት የተፈናቀሉ ከመቶ ሺህ በላይ ወገኖች የሚገኙ ሲሆን አብዛኞቹ ወጣቶች ናቸው። ተፈናቃዮቹ በከተማዋ በደረሰባቸው ከፍተኛ የምግብና የመጠለያ እጥረት እንዲሁም የሰብአዊ እንክብካቤ ማጣት ምክንያት ተስፋ በመቁረጥ ወደ ውጭ ሀገር ለመሰደድ ይገደዳሉ። ይህንን አጋጣሚ የሚጠቀሙ ደላሎች ወጣቶቹን በማግባባት ጉዞውን በነጻ ያስጀምሯቸዋል። ነገር ግን ተጓዦቹ የመን እንደደረሱ በአጋቾች እጅ የሚወድቁ ሲሆን አጋቾቹም ለቤተሰቦቻቸው በመደወል ከፍተኛ ገንዘብ ይጠይቃሉ። ኢሳያስ ገላው።
6: ጦርነቱን ሸሽተው አካባቢያቸውን ለቀው በቆቦ ከተማ ያሉ ወጣቶችን በየለቱ በማግባባት የኢትዮጵያን ድንበር አቋርጠው ወደ አረብ ሀገራት እንዲጓዙ የሚያደርጉ ደላሎች ሲሳይ ሆነዋል እየተባለ ነው። ከሀገር ሲወጡ በነጻ የሚጀምረው ጉዞም የመን ሲደርሱ ግን ክፍያ ይጠየቅበታል። አቅም ያለው ቤተሰብ ገንዘብ ልኮ ልጁን ሲያድን፣ ሰው የሌለውም በዚያው በበረሃ ይቀራል ይላሉ አቶ ንጉስ መኮንን።
7: በደላላው ብር ይሄዳሉ። ከዛ ከሄዱ በኋላ እየመጡ ወደ ቤተሰብ ያስደውሏቸውና ግዴታ በቃ ልጅህ ይረሸን ነው ሞት ነው ሲባል ወላጅ ያው እርጥባን እያለ እየዞረ እርዱን እያለ እያዋጣ እያሰባሰበ እንደዛ እያደረገ ነው አብዛ የሚልከው። ዛኛው ዛው በረሃ ነው የሚቀረው።
6: ከራያ አላማጣ ከተማ የተፈናቀለው ወጣትም ምንም እንኳን መንገዱ አስቸጋሪ ቢሆንም እናት ፊት ከመሞት ይሻላል ብለን ነው ይህንን ከባድ ውሳኔ የወሰን ነው ሲል ይናገራል።
8: ያው እናት እዛ ከቤት ፊት ለፊት ከመሞት መርዶ ይሻላታል። አጣም ከፊት ለፊት ከምትመጣ መርዶ ይሻላል። አታይ እንደ አማራጭ ይሆናል። እንደ አማራጭ በቃ ይወሰዳል። እናትን ክፉ እያየህ መቼም አንተ እንትን አትልም። ድሮ ወተ መርዶ ይሻላል ይተረገዋል። ያ ወር ሳይሞላ ሁለት ሳምንት ሳይሞላ መንገድ ላይ እንዲሁ መርዶ ይደርሳቸው። ለምን በቃ ፊት ለፊት እኛ ጋር ኑሩ ይላሉ ግን እንዴት ሁለት ኖር አለ ይገደላለ ውጣል ወጣም አለ ከዚህ ይልቅ እንዳመረጨው ስለዋል።
6: በጉዞ ላይ መሞት አለ የሚለው ስሙ እንዳይጠቀስ የፈለገ ወጣትም በሽፍቶች የሚሞቱ በርካቶች መሆናቸውን ይናገራል። ከዚያ በላይ ግን በነፍስ ወከፍ የሚጠየቅ ብር ከባድ ነው ሲል ነው የሚናገረው።
9: በባህር የሚያልከው ተወና በሽፍቶች ተይዞም የሚንገላቱ ብዙ እህት ወንድሞች አሉ እና አንዳንድ ጊዜ አንዴ ልትናገረው የሚከብድህ ነገር ነው እንትን የሚገጥመውን ያለው እንትን በሊቢያ ስቴር ታውቀዋለህ ሽፍታ ይዞ የሚጠይቅ ብር ቤተሰብ አማካኝ ያደረገ ሳይሆን እሱ ራሱን አማካኝ ያደረገ ነው የሚጠይቅ ብር። አንዲት እናትን መቼም ልጇ እያየች ከሚሞት ብላ ነው አይደል እየወጣ እየሄደ ያለው። በቤት ስራ እየኖረች ቦታውን እንኳን ሽታማት የማትከፍልበት መንገድ ነው እየተፈጠረ ያለው። በጣም ይከብዳል ነው የምነግርህ።
6: ከቤት ስንወጣ መከራ እንዳለን እናውቃለን የሚለው ወጣትም እዚህ ካለው ነገር ይሻላል ብለን ነው ጉዞ የምንገባው ሲል ይደመጣል።
8: ያው ከዚህ ወደዛ ይሻላል በሚል ነው። ከቤት ስትወጣ እኮ ክፋት እንዳለ እኮ ይታወቃል። ከቤት ስትወጣ እኮ ያው ደስታ ሁሉም ነገር ስራ እኮ ቤት ነው የሚያምነው ግን እና በመንገድ ለብዙ ችግሮች አለ እና የሚሞተውም በጣም ከባድ ነው ስለ
6: በሳውዲ አረቢያና የመን ድንበር ላይ በስራ ላይ መሆኑን የገለጸና ስሙ እንዳይጠቀስ የፈለገ አስተያየት ሰጭም አሁን ላይ በዚህ ህገ ወጥ ጉዞ ተሳታፊ የሆኑት ህጻናትም ጭምር ናቸው ይላል።
10: አሁን ነገሮች ላይ እንዳለ ስደተኛ በጣም መስሏል። በተለይ ህጻናቶች ምኖች በቃ በፊት አዋቂዎች ነበር የሚወጡ አሁን ግን በጣም ህጻናቶች ሴቱ ወንዱ በቃ በጣም
6: ከራያ ላማጣ ኮረም ወፍላ ዛታና ሊሉች አካባቢዎች ተፈናቅለው በቆቦ ከተማ በርካታ ተፈናቃዮች መኖራቸውን የሚናገሩት አቶ ወዳጁ አያሌው ወጣቶቹ ተረጋግተው በቆቦ ከተማ ከመቀመጥ ይልቅ በህገወጥ መንገድ ወደ አረብ ሀገራት መጓዝ ነው ምርጫ የሚያደርጉት ይላሉ።
11: ሰብሰበንም ምናምን ስናወያያቸው በቃ ወደ ውጪ መሄድ ፍላጎት ነው እንጂ ያላቸው ወደ ሀገራቸው ካልተመለሱ ወደ ውጪ መሄድ ነው ብዙ ውጪ የሚያሳዩት እና እዚህ ደግሞ በጣም ስቃይ ውስጥ ነው ያሉ። በተለይ ወጣቱ ላይ ኮንሰርን ያደረገ እንትንም የለም፣ የእርዳታ ድርጅትም የለም። በዚህ ምክንያት በምኝታም በቤትም በምንም በምግብ እጥረትም አብዛኛው ተስፋ እየቆረጡ ወደ አረብ ሀገር የሚሄዱበት ወደ መሀል ሀገር የሚመጡበት ሁኔታ ነው ያለው።
6: በቆቦ ከተማ ከተለያዩ አካባቢዎች የተፈናቀሉ ከ100 ሺህ በላይ ተፈናቃዮች ሲገኙ አብዛኛዎቹ ወጣቶች ናቸው። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ተከታዩም ዘገባ አድማጮች እዛው ሰሜን ኢትዮጵያ ነው የሚያቆየን። በሰሜን ኢትዮጵያ የሚጠበቀው የክረምት ዝናብ ባልጣለባቸው አካባቢዎች ከፍተኛ የረሃብ ስጋት ማንዣበቡን ኗሪዎችና ባለስልጣናት አመለከቱ። እንደ ኗሪዎቹ አስተያየት በድርቁ ላይ በተጨማሪ እየመጣ ያለው የግጭት አደጋ በፊናው የህብረተሰቡን ስጋት እያናረው ይገኛል። ከአዲስ አበባ ስዩም ጌቱ ዝርዝር ዘገባ ልኮልናል።
12: በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር በመተዳደረው አበርጌሌ ወረዳ ነዋሪ የሆኑት አርሶ አደር ለዶይቼ ቬለ በሰጡት አስተያየታቸው ለወትሮ ከሰኔ እስከ ሐምሌ መጀመሪያ አካባቢ ሲጠበቅ የነበረው የዘንድሮ የክረምት ዝናብ ባሳለፍነው ሳምንት ሐምሌ 28 ገና አንድ ብሎ መጀመሩ ነው። በአካባቢው በተከሰተው በዚህ ድርቅ ምክንያት አርሶ አደሩ በወቅቱ መዝራት የነበረበትን ምርት አለመዝራቱን የገለጹት አርሶ አደሩ በተለይም በዝናብ እጥረቱ የቤት እንስሳት ላይ በፈጠረው ከፍተኛ የመስኖ እጥረት ጉዳት መድረሱንም አስረድተዋል።
13: በዚህ በድርቁ ምክንያት ትንሽ እንስሳት ላይ ነው ጉዳት ትንሽ እንትን ያለው ዝናው አሁን እንኳ እንደተባለ አንድ ተወሰነ ዘንባል ያው በቂ እንዳይሆን ከአሁንም ጭምር ብዙ ያልነቁ ከፍቶች እንስሳትም አሉ። አሁን ቅጣልም ብዙ የሚያጠሉ ስላልሆነ ማለት ነው ከምንት ይሆናል አሁን ከጀመረውን ሐምሌ 28 አካባቢ ጀምር።
12: እንደ አርሶ አደሩ አስተያየት በአጎራባች ወረዳዎች ጸገብጂም ተመሳሳይ የዝናብ እጥረቱ በመከሰቱ ነዋሪው በብርቱ ተፈትነዋል። ጤፍ፣ ሰሊጥና ማሽላ አካባቢው ላይ ከሚመረቱ ለምግብነት ከሚውሉ የእህል ዝርያዎች ዋነኞቹ መሆናቸውን ያስረዱት የአበርጌለው አርሶ አደር የዘገየው ዝናብ በእነዚህ ምርቶች አመራረት ላይ ቀጥተኛ የሆነ አሉታዊ ተጽዕኖን የሚያሳድር በመሆኑ በቀጣዮቹ ሳምንታት ዝናቡ ቀጣይነት ካለው ሌሎች አማራጭ ምርቶችን ለመዝራትም ያስባሉ።
13: አንደኛ የመጀመሪያ ያው ማሽላ ዘርተን ነበር በሰቱ ትንሽ ዘንቦ ጠፋ። ያ ሁለተኛ የረበቅን አሁንም መልሶ ጠፋ። አሁን ሶስተኛ ጤፍ ነገር ትንሽ ያልፎ አልፎ እንቁላ ጉሳ ነገር እነዚህ ነው እየተዘሩ ያሉት። አሁን እና ምርቲያን ያክል የለም ነው።
12: ዶይቼ ቬለ በወረዳው ለግብርና ጽህፈት ቤት ኃላፊዎች እንዲሁም በዋግምራ ብሔረሰብ አስተዳደር ዞን ለአደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ በእጅ ስልካቸው ላይ በተደጋጋሚ ደውለው ምላሻቸውን ለማግኘት ያደረገው ጥረት ለዛሬ አልሰመረም። በሰሜን ኢትዮጵያ በርካታ ስፍራዎች ባጋጠሙ በዚህ የክረምቱ ወቅት የዝናብ እጥረት እየተፈተኑ ከሚገኙ የትግራይ ክልል ምስራቃዊና ደቡባዊ ምስራቅ ዞን አካባቢዎች ሌላኛው ተጠቃሾቹ ናቸው። በደቡብ ምስራቃዊ ዞን የስራ አዴ ወጅራት ወረዳ ነዋሪ አርሶ አደር እንደሚሉትም እስካሁን ምንም ዝናብ አለመጣሉ ብርቱ ስጋት ውስጥ ከተዋቸዋል።
14: ምንም ነገር የሚያምሰፋ ነገር የለውም። እንደዚህ ብጠር ዝናብ የሚባል ማንም ብጠይቅ ምንም ዝናብ የሚባል የለም። በብዛት ጀምረዋል መዝራቱን እግዚአብሔር የፈለገ ያድርግ ብሎ ማለት ነው። እርዳታ ብቻ ሳይሆን ተጨማሪ ነገር ይፈልጋል እንጂ።
12: በሰሜን ኢትዮጵያ በርካታ ስፍራዎች ላይ አሁን ላይ የዝናብ እጥረቱ ብርቱ ስጋትን ስለመደቀኑ ገልጸው አስተያየታቸውን ለዶይቼ ቬለ ያብራሩት የሰሜን ጎንደር ዞን ዳባት ወረዳ አስተያየት ሰጪም
15: አሁን ሰሜን ጎንደር ሁሉም ወደ ገጠር ወረዳዎች ግማሹ ይዘንባል፣ ግማሹ ዝናብ ድርቅ ምንም ነገር ዝናብ ያልዘነበበት አለ። ለዝናብ እጥረቱ አለ በዞኑ በሁሉም ወረዳዎች አለ። ምርት አሁን ወደ ጉበት የተዘራ እስካሁን ድረስ ያልበቀለም አለ የበቀለም አለ። ዝናብ የዘነበባቸው አካባቢዎች ምንም ችግር የለም። ዝናብ ያልዘነበባቸው አካባቢ ዝናብ ወደ ዘነበበት አካባቢ እየተሰደደ ነው ያለ እንስሳቱ ሰው።
12: ከወረዳ ወረዳ ልዩነት አለ ማለት ነው።
15: አንድ ወረዳ ራሱ ዝናብ ያገኛል፣ ዝናብ ያላገኛል።
12: በሰሜን ጎንደር ዞን የጠለምት ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሞላልኝ በላይኔ ለዶይቼ ቬለ ባጋሩት አስተያየታቸው በወረዳው ባጋጠመው የዝናብ እጥረት ከባድ ያሉት ችግር እያሳለፉ መሆኑን ተናግረዋል።
16: እንደው ምንም አይነት ያልዘነበበት 11 ቀበሌ በላይ ዝናብ ያልዘነበ የተቆራረጠ ደግሞ የሚዘንባቸው ወደ 5-6 ቀበሌዎች ይኖራሉ እና በጣም ችግር ውስጥ ነው ያለው። እንግዲህ እስካሁን ያልዘነበበት በጣም እዚህ በኋላ ቢዘንብ ጥቅም ያመጣ ብሎ መገመት ከባድ ነው።
12: ምን ጉዳት ደረሰ? ምናልባት የቤት እንስሳቱ ላይ የአርሶ አደርም የምርት ማምረት አቅሙ ላይ ምን ተጽዕኖ ደረሰ?
16: ባዶ መሬት ነው የምታየው አሁን በሁሉም ነገር ላይ። እንግዲህ ከዚህ በኋላ የዘነበ ዝናብ ነው እንግዲህ የሚጠበቅ ምርት ይዘንብ እስካሁንም ባባለው ተስፋ የሚያስቆርጥ ነው። ዝናብ በጣም የለም። እነዚህ አስር ምናምን ቀበሌዎች የላቸው። ቢያንስ እስከ ነሐሴ ሙሉ ዝናብ ከዘነበ እንደዚህ ተፈጥሮ የሚደርሱ ሽምብራ በተለይኛዋን ወደዚህ አስር ምናምን ቀበሌዎች እስከ 10-15 ቢደርስላቸው ሽምብራ ዘር የተወሰነ ነገር ያገኙ ነበር።
12: ዶይቼ ቬለ ዛሬ ለማጣራት ያደረገው ብርቱ ጥረት ባይሰምርም በሰሜን ምስራቃዊ ኢትዮጵያ በተለይም በአፋር ክልል ውስጥም የተከሰተው የዝናብ እጥረት ግመሎችን እስከ መግደል ያደረሰ ከፍተኛ ጉዳት ስለማስከተሉም እየተዘገበ ይገኛል። ድርቅ ባስከተለው የዝናብ እጥረት በብርቱ እየተፈተኑ የሚገኙት የሰሜን ኢትዮጵያ አርሶ አደሮቹ አሁን ላይ በስፋት ስጋትን አጭሮ በተነሳው ግጭትም ሌላው አደጋ እንዳንዣበብባቸው ያነሳሉ።
17: ሰላም ብቻው እንደፈለግ መንቀሳቀሱ ከብቶችም ዘብ ሌላ ቦታ እንትን እንዳትር ብቻ ያ ነው ስጋቷ።
16: ፖለቲካ ጉዳይም ያው ጫና አለበት። ብዙ ነገር በቃ ተስፋ ያለውም አድሞት የሸሸ ብዙ ሰው አለ እያለውም የተራበ ማለት ነው። አሁኑ ስጨመርበት በጣም ከባድ።
12: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በማዕከላዊ ኢትዮጵያ ክልል በእርሻ ግብአት አቅርቦት ላይ ከገበሬዎች ለሚነሳው ሮሮ ምላሽ እንዲሰጥ የክልሉ ምክር ቤት የህዝብ እንደራሴዎች ጠየቁ። እንደራሴዎቹ እንዳሉት የእርሻ ማዳበሪያ ከተሽከርካሪ ሳይወርድ በየመንደሩ ደርሶ ከመመለስ በስተቀር አርሶ አደሩ በትክክል አቅርቦቱን እያገኘ አይደለም። ማዳበሪያ ላይ የተፈጠረው ግርግር መሰረታዊ ምክንያት የሌለው ነው ያሉት የክልሉ ርዕሰ መስተዳድር በበኩላቸው ስርጭቱ ላይ ጠበቅ ያለ የቁጥጥር ስርዓት እንደሚዘረጋ ተናግረዋል። ሸዋንግዛው ወጋየሁ ከሐዋሳ ዝርዝር ዘገባ አለው።
18: አርሶ አደር አብዱል ፈታህ እንድሪስ በማዕከላዊ ኢትዮጵያ ክልል ሀላባ ዞን የዌራ ወረዳ ነዋሪ ናቸው። የዘንድሮ የመኸር እርሻቸውን ለማከናወን የማዳበሪያ አቅርቦት ፈተና እንደሆነባቸው የሚናገሩት አብዱል ፈታህ የዋጋ ንረቱም ቢሆን የሚቀመስ አይደለም ይላሉ።
19: እንደልብ የለም። አብዛኛው የምናገኘው ከነጋዴ ነው። ከነሱ ነው የምናገኘው። መጀመሪያ 12 ሺ ነበረ ይሸጥ ነበረው ኩንታል። አሁን 18 ሺ አድርጎታል።
20: ምንድን ነው የጨመረበት ምክንያት?
19: ምን አውቃለሁ። ምንም የምናገር ነገር የለም። ስንሄድ ብቻ እንደዛ ይሉናል። ያው ምንድን ብትል የሚፈታል ስለሌለ መግዛቱ ነው። ዝም ብሎ ገጾ መከሆኑ ይቻላል። አሁን ጊዜው እያለፈብን ነው። ዛሬ ዛለ ብትል አሁን 15 ቀን ሙሉ የሚቆይበት ሁኔታ አለ። መዳበሪያ በመጠበቅ ብቻ
18: ስድስተኛ መደበኛ ጉባኤውን በወልቂጤ ከተማ ያካሄደው የማዕከላዊ ኢትዮጵያ ክልል ምክር ቤት ላይ የህዝብ እንደራሴዎች ካነሷቸው ጥያቄዎች መካከል ይኸው የእርሻ ማዳበሪያ አቅርቦት ጉዳይ ይገኝበታል።
21: ትልቁ አጀንዳ ማዳበሪያ ነው። ማዳበሪያ የገበሬው ትልቁ የማልቀሻ አጀንዳ ነው። እውነት ለመናገር ማዳበሪያ ለገበሬው እየደረሰ አይደለም ነው የምለው። ገበሬው በእያንዳንዱ ቀበሌ ስነት ስለ ማዳበሪያ የማይጮ ቀበሌ የለም። ምንድን ነው የማዳበሪያው ችግር? ማዳበሪያ ቀበሌ ይመጣል፣ ደርሶ መልስ ነው እንጂ የሚሄደው እዛ ቀበሌ ተሳልሞ ይመለሳል እንጂ ለገበሬው ከአይሱሲ ከመኪና ወርዶ አይደርስም ነው። በደንብ መታየት ያለበት የህዝቡ ሮሮ ያለበት ማዳበሪያ ነው ባይ ነኝ።
18: የእርሻ ማዳበሪያ ላይ የተፈጠረው ግርግር መሰረታዊ ምክንያት የሌለው ነው ያሉት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ክልሉ በቀጣይ ስርጭቱ ላይ ጠበቅ ያለ ቁጥጥር ስርዓት እንደሚዘረጋ ጠቁመዋል።
22: ማዳበሪያ ላይ ያለው ግርግር አላግባብ የተፈጠረ ግርግር ነው፣ እውነተኛ ችግር አይደለም። ከአንድ ሳምንት በፊት የሱፐርቪዥን ቡድን አደራጅተን 9ኙን መዋቅር ተመልክተዋል። ከጠንባሮ ውጭ ትላንትና ማታ ይሄን ጉዳይ ስንገመግም 69,000 ጋብ ስቶር ውስጥ አለ። 260,000 ዩሪያ ስቶር ውስጥ አለ። ይሄን ማሰራጨት ነው ያልቻሉት። ተጨማሪ ግዢ መደረግ የሚገባቸውን ማምጣት ነው ያልቻሉት። ማዳበሪያ ግን በሌላ መንገድ ገበያ ላይ ደግሞ ሲሸጥ እናያለን። እሱንም ኮንትሮል እናደርጋለን። ከነገ ጀምሮ ያስቀመጥነው ፕሮግራም አለ። ከስር መዋቅር ጋር በቂ ውይይት ተደርጎበት ሰዎች ደጋፊ አካል እዛ ተቀምጠው በየቀኑ እየተቆጠረ ማዳበሪያ እንዲወጣ ለገበሬው እንዲደርስ ነው።
18: አቶ ሰለሞን ኃይሌ በማዕከላዊ ኢትዮጵያ ክልል የሚንቀሳቀሰው ጎጎት ለጉራጌ አንድነትና ፍትህ ፓርቲ የስራ አስፈጻሚ አባል ናቸው። የእርሻ ማዳበሪያ ላይ የአቅርቦት ብቻ ሳይሆን የዋጋ መጨመርም እንደሚስተዋል ለዶይቼ ቬለ አስተያየታቸውን የሰጡት አቶ ሰለሞን ይህም የእርሻ ውጤቶች ዋጋን በማናር ኑሮ ውድነትን ሊያባብስ ይችላል የሚል ስጋት እንዳላቸው ገልጸዋል።
23: በተለይ ከዋጋ ግሽበቱ ጋር ተያይዞ ኢኮኖሚካሊ ትልቅ ተጽዕኖ አለው። በቀጥታ ሸማቹ ላይ ነው የሚያርፈው። ስለዚህ ከማዳበሪያ ጋር ተያይዞ ባሉ ጉዳዮች ላይ አቅርቦትም፣ ዋጋ ማስተካከያም እንደዚሁም አስፈላጊ የሆኑ የድጎማ ስርዓቶች ሊበጁለት ይገባል የሚል ሀሳብ ነው ያለኝ።
18: ለ2018-19 የምርት ዘመን የ20.9 ሚሊየን ኩንታል ማዳበሪያ ግዢ ተፈጽሞ ወደ አገር ውስጥ መግባቱን ከፌዴራል ግብርና ሚኒስቴር የተገኘው መረጃ ያመለክታል። ከዚሁ ውስጥ እስካሁን 10.7 ሚሊዮን ኩንታል ለአርሶ አደሩ መሰራጨቱን የግብርና ሚኒስትር ዴታ ዶክተር ሶፊያ ካሳ ባለፈው የሰኔ ወር አጋማሽ ለጋዜጠኞች በሰጡት መግለጫ መጥቀሳቸው ይታወቃል። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ።
1: ኢትዮጵያና ኤርትራ ያደገ የመጣው ውጥረት ከራያ አካባቢ በጦርነት ስጋት የወጣቶችና ህጻናት በብዛት ለመሰደድ መዳረግ፣ በሰሜን ኢትዮጵያ ድርቅና ግጭት ያጠላው ስጋት፣ እንዲሁም የማዕከላዊ ኢትዮጵያ ክልል አርሶ አደሮች የእርሻ ማዳበሪያ ያልደረሰንም ማለታቸውን የቃኘው የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶች ቨለ የሚተላለፈውን የአንድ ሰዓት ስርጭት ነው። አድማጮች፣ በዚሁ ወደ ሳምንታዊ መሰናዶ ነው የምንሻገረው። የሰሜን ኢትዮጵያ ግጭት የኃይል አሰላለፉ እንዴትነት፣ ምክንያትና መዘዙን ይቃኛል ቀዳሚው ማህደረ ዜና። ነጋሽ መሐመድ አዘጋጅቶታል። አብረን እንከታተለው።
0: ማህደረ ዜና።
2: በልማዱ የፕሪቶሪያ ስምምነት የሚባለው የኢትዮጵያ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ግጭትን የማቆም ስምምነት በርግጥ አልሞተም፣ ግን እያጣጣረ ነው። ሰሜን ኢትዮጵያን ከዳግም ጦርነት ለማዳን አሁንም የዲፕሎማሲው በር አልተዘጋም። ግን አንድ የፖለቲካ ተንታኝ እንዳሉት በጣም ጠቧል። የአዲስ አበባም የመቀሌ መሪዎች በጠመንጃ ቋንቋ መነጋገሩን የመረጡ መስሏል። ለሙሉ ጦርነት መዘጋጀታቸውን እንደቀጠሉ ነው። ሙሉ ጦርነት ከገጠሙ ደግሞ ብዙዎች እንደሚሉት መዘዙ ከአስመራ እስከ ካርቱም የማይደርስበት ምክንያት የለም። የዲፕሎማሲው ክሽፈትና የጦርነት ዝግጅቱ መነሻ፣ ዳራው ማጣቀሻ፣ አስጊው መዘዝ መድረሻችን ነው። ላፍታም እንዴት ለምንበል? እስከዛሬ የመጨረሻና ሰላማዊ ሊባል የሚችለው ሙከራ የትግራይና የአፋር የሀገር ሽማግሌዎች ያደረጉት ውይይት ነው። ኩሃ መቀሌ አጠገብ የተወያዩት የሁለቱ ወገኖች ሽማግሌዎች መንገድ መምራትን ጨምሮ አንዱ የሌላውን ህዝብ ከሚጎዳ ኃይል ጋር እንዳይተባበር ከማሳሰብ ባለፍ ግን የተግባቡ የተስማሙ ምናልባት ገቢር ለማድረግ ቃል የገቡበት ውልም የለም። ቢኖር እንኳን ሽማግሌዎቹም የጦርነቱን ስጋት የማስቆም አቅማቸው በጣም ትንሽ፣ ምናልባትም ምንም ሊሆን ይችላል። ለሙሉ ውጊያ የሚጋበዙት ኃይላት የአካባቢ ሽማግሌዎችን ተማጽኖ አይደለም። ከጥቂት ዓመታት በፊት የገጠሙት ጦርነት በሀገርና ህዝብ ላይ ያደረሰው ጥፋት የሚያሳዝን፣ የሚጸጽታቸው፣ ጥፋቱን ላለመድገም የሚማሩ አይነት አልመሰሉም። ከሽራሮ ጫፍ እስከ ደብረ ሲና ጥግ፣ ከዛላምበሳ ጠረፍ እስከ ጭፍራ ማዶ በተደረገው ጦርነት ብዙዎች ደጋግመው እንዳሉት 600 ሺህ ህዝብ ረግፏል። ራሱን ቤተሰብ፣ ዘመድ፣ ወዳጅ፣ ህዝብ፣ አገሩን ሊጠቅም የሚችል ወጣት በሺዎች ረግፏል። ብዙ ሺዎች እጅ፣ እግር፣ አይን፣ ሌላ አካላቸውን አጥተዋል። አርሶ ማምረት፣ ሰርቶ ማፍራት የሚችል ጎልማሳ በየመጠለያ ጣቢያው ተመጽዋች ሆኗል። የመብት ተሟጋች ድርጅቶች እንደሚሉት ልጃገረድ ከባለትዳር ሳትለይ ተደፍራለች። የመብት ተሟጋቾች በሰላማዊ ሰዎች ላይ የደረሰው ግፍ ከጦር ወንጀል እኩል ሊቆጠር ይችላል ባዎችም ናቸው። እስካሁን ግን ግፍ የፈጸመ ግለሰብ፣ ቡድን ወይም ኃይል ለፍርድ አልቀረበም። ለወጣት ሽማግሌም ለሴት ጎልማሳም ያውም ቆም የለሃለሁ ለሚለው ወገኑ ሞት፣ ስቃይና እንግልት ያላዘነ ለፍትህ መገዛቱ በርግጥ ሲበዛ ያጠራጥራል። የአፍሪካ ቀንድ የአምኒስቲ ኢንተርናሽናል ባልደረባ ሳኡድ ኑር ባለፈው ሳምንት እንዳሉት ግን ባለፈው ጦርነት ለተፈጸመው ግፍ ተጠያቂዎች ለፍርድ አለመቅረባቸው የሌላ ዙር ጦርነት ምክንያት ሊሆን ይችላል።
4: We feel that it's also important that we understand that
1: ይሁሉ ይሆነ ያለበትን አጠቃላይ ሁኔታና ዳራ መረዳታችን በጣም አስፈላጊ እንደሆነ ይሰማናል። በተለያዩ ወገኖች በኩል እንደገና ወደ ሙሉ የርስ በርስ ጦርነት ሊገባ ይችላል የሚል የቃላት ፍልሚያዎችን እያየን እንገኛለን። ስለሆነም ዋናው ስጋት ድርጊቱ እየተፈጸመበት ያለው ዳራ ነው። እርሱም የፍትህና ተጠያቂነት ማጣት እየሰፋና እየቀጠለ መሄዱ ነው።
2: ሰዎቹ ግን ለሟች አጽም ጩኸት፣ ለተራፊዎች ስቃይ ሰቆቃ፣ ለሀገር ሽማግሌዎች ተማጽኖ፣ ለመብት ተሟጋቾች ጥሪ አይደለም፣ ራሳቸው ለደነገጉት ሕግ ለፈረሙት ስምምነትም ተገዥ አልሆኑም። እርግጥ ነው ጥቅምት 2015 ፕሪቶሪያ ላይ በተፈራረሙት ስምምነት መሰረት ሁለት ወገኖችና ደጋፊዎቻቸው የየጠመንጃዎቻቸውን ላንቃም ዘግተው ነበረ። የስምምነቱን ይዘት ግን እስካሁን ገቢር አላደረጉትም። አሁን ደግሞ የቀድሞው የተባበሩት መንግስታት ድርጅት ዲፕሎማትና የሕግ ባለሙያ ባይሳ ዋቆያ እንደሚሉት የስምምነቱ ቃልና መንፈስ የለም።
3: አሁን መጨረሻው የስምምነቱን መንፈስ እና ቃል የምጻረር ድርጊት እየወሰዱ ስለሆነ በዲፕሎማቲክ ቋንቋ ወድቋል መባል ባይቻል ተዳክሟል። የፕሪቶሪያ ስምምነት ቃልና መንፈስ አሁን በተግባር ላይ የለም። ጠፋ አንልም፣ ፕሪቶሪያው አይሰራም ብሎ እነሱም አላወጡም። ግን እንዳለ ሆኖ ደካማ ሆኗል፣ መንፈሱም ቃሉም አይሰራም ማለት ይቻላል።
2: የፕሪቶሪያውን ስምምነት ጨርሶ ከመፍረስ ለማዳን የአፍሪቃ ህብረት ሸምጋዎችና የዩናይትድ ስቴትስ ዲፕሎማቶች ከመቀሌ አዲስ አበባ ተመላልሰው ነበረ። የተገኘ በጎ ውጤት ግን የለም። ባለፈው ሐምሌ 25 የኢትዮጵያ መንግስት ጦርና የትግራይ የሚባለው የህወሓት ኃይል ሸረሪና ላይ ከተዋጉ ወዲህም ሁለቱ ወገኖች ጠባቸውን በድርድር እንዲፈቱ የተለያዩ ወገኖች መጠየቃቸው አልቀረም። የቀድሞው የኢትዮጵያ ሶማሌ ክልል የምክር ቤት አባልና የፖለቲካ ተንታኝ አብዲ መሐመድ ቡባል ዛሬ እንዳሉት የዲፕሎማሲው በር ጠቧል።
5: ጥሪዎችንም ከዓለም አቀፍ አካዳሚሽና ከዓለም አቀፍ ጥናት የሚያደርጉት በኢትዮጵያና በምስራቅ አፍሪካ ላይ እያነሱ ነው። ይህ እድል ግን በጣም ጠባብ እድል ነው። እንደኔ በሩ አልተዘጋም፣ ግን ጠቧል በጣም።
2: አፍሪካ የራሷን ችግር በራሷ መፍታት የመቻሏ አብነት ኢትዮጵያውያን በተለይ እንደሚዋጉት ሁሉም ለሰላማዊ ውል ለመገዛትም ፍቃደኛ የመሆናቸው ምሳሌ ተደርጎ ብዙ የተነገረለት የፕሪቶሪያ ስምምነት ተኩስ ከማስቆም እኩል የአዲስ ኃይል አሰላለፍ ምክንያትም መሆኑ ነው። ዚቁ የተፋላሚ ኃይላት ዋና ተዋኞች በስምምነቱ ይዘት አተረጓጎምና ገቢራዊነት ላይ ከመነጋገር ለመግባባት ከመጣርም ይልቅ አጋር ፍለጋም ሲቃተቱ ከሶስት ዓመታት በላይ ማስቆጠራቸው በርግጥ ያስተዛዝብ ያጠያይቅም ይሆናል። ግን ሆኗል። የህወሓት መሪዎች ለሁለት ተገምሰው አንደኛው ቡድን ከፌዴራሉ መንግሥት ጋር ሲያብር፣ መቀሌ የቀረው ቡድን ከኤርትራ መንግሥትና ከፋኖ ኃይላት ጋር ጽምዶ ያለውን ትብብር መስርቷል። የኤርትራ መንግሥት ከ1990ዎቹም የባድመ ጦርነት ጀምሮ ከህወሓት ጋር ደም የተቃባ መንግሥት ነው። የኤርትራም የፋኖ ኃይላትም ከ2013 እስከ 2015 በተደረገው ጦርነት ከህወሓት ኃይላት ጋር ተዋግተዋል። በጦርነቱ ወቅት ተፈጽሟል በሚባሉ የሰብአዊ መብት ጥሰቶች የሚጠረጠሩ፣ የትግራይን ግዛት በኃይል ይዘዋል ተብለው በመቀሌዎች የሚከሰሱ፣ የሚወቀሱ፣ አንዳንዴም የሚወነጀሉም ኃይላት ናቸው። ዶክተር ደብረጽዮን የሚመሩት ህወሓት እንደ ምሰሶ ከመሃል ቆሞ ያጣመዳቸው ኃይላት የበኒሻንጉል ጉሙዝ፣ የአፋር ኡጉጉሞ፣ የሶማሌ፣ የኦጋዴን ነጻነት ግንባር ኦብነግ ገሚስ ቡድንንም ይጨምራል። ዶክተር አብዲ መሐመድ ቡባል እንደሚሉት ጽምዶ የሚያስተሳስራቸው ኃይላት የጠላቴ ጠላት ከሚል በስተቀር በርዕዮተ ዓለም በስትራቴጂና ግብ አንድ አይደሉም።
5: አብይ ጋር የነበሩትን አሁን ከትግራይ ኃይሎች ጋር ገብቷል። ኤርትራና ከትግራይ፣ ኤርትራ ከፋኖ ጋር፣ ሱዳን እና ኤርትራ፣ ሌሎችም ጭምር የአፋር ኃይሎች ጉጉሞ ኦነልፍም ሶስት ጥምረቱ ባለፈው የነበረውን ፈረካክሶ አዲስ ጥምረት ፈጥሯል። ምን ያህል አብረው ይሄዳሉ? ምን ያህል የአይዲዮሎጂ ልዩነት አላቸው? ምን ያህል ታክቲካል ልዩነቱ ያስከሄዳል የምለው ሁኔታው በጣም አስቸጋሪ ነው ለመገመት።
2: እስከ 2015 ድረስ ለወዳጅነታቸው ጥብቀት የአዲስ አበባና የአስመራን ህዝብ ያስቦረቁት ምርጥ ድምፃውያንን ያዘፈኑት የአስመራና የአዲስ አበባ መሪዎች ዛሬ አንዱ ሌላውን ለማጥፋት መሰላለፋቸው በርግጥ ያስገርም ያስተዛዝብ ይሆናል። ከስድስት ሰባት ዓመታት በፊት የሱዳን ፖለቲከኞችን እንዲሸመግሉ ካርቱሞች በተደጋጋሚ የጋበዟቸው አብይ አህመድ ዛሬ ጀነራል አብዱልፈታህ አልቡርሃን የሚያዙት ጦር ኃይል ጠላት መሆናቸው ጉድ አጃኢብ ማሰኘቱ አልቀረም። ግን ሁለቱም እውነት ነው። የአዲሱ ኃይል አሰላለፍ ሰበብ የፕሪቶሪያ ስምምነት ገቢር አለመሆኑ ሊሆን ይችላል። ከኃይል አሰላለፉ ጀርባ ግን የሱዳንን ፈጥኖ ደራሽ ጦር የምታስታጥቀው የተባበሩት አረብ ኤምሬቶችና የሱዳንን መከላከያ ኃይል የምትረዳው ግብፅ እንዳሉበት ለመገመት በርግጥ አስተንታኛ አስፈልግም። ባለፈው ሐምሌ 25 ሸረሪን ላይ የተጫረው ውጊያም ወደ አነስተኛ ቁርቁስ ዝቅ ብሎ እንደቀጠለ ነው። የአይን ምስክሮች እንደሚሉት አላማጣ ከተማ የሚገኝ መረዋ የተባለ የትግራይ ኃይሎች የጦር ሰፈር ሰሞኑን በሰው አልባ አውሮፕላኖች ተመቷል። ስለ ጥቃቱም ሆነ በጥቃቱ ስለደረሰው ጉዳት ዶች ቬለ ከገለልተኛ ምንጭ ማረጋገጫ አላገኘም። መረዋ የሚባለው ግን የትግራይ ኃይላት ወደ ጦር ሰፈርነት እስኪቀይሩት ድረስ ትምህርት ቤት ነበረ። የተለያዩ መንግስታትንና መንግስታዊ ያልሆኑ ተዋኞችን በተቃራኒ ጎራው ያሰለፈው ግጭትና ቁርቁስ ወደ ሙሉ ጦርነት ከተሻገረ ሸረሪና አብአላ ወይም ላሊበላ ላይ መቆሙ ሲበዛም ያጠራጥራል። የተቃራኒ ኃይላት ባለሥልጣናት ዛቻና ፉከራም ጦርነቱ ከመቀሌ አዲስ አበባ አልፎ አስመራና ኻርቱምም ሊደርስ እንደሚችል ጠቋሚ ነው። ዶክተር አብዲ እንደሚሉት ደግሞ ሙሉ ጦርነት ከተጫረ የምስራቅ አፍሪካን የስካሁነውነት ሊቀይረው ይችላል።
5: ኢትዮጵያ መንግስት ኻርቱምና አስመራን እንደሚያጠቃ ይዛትበት ሁኔታ አለ። እነሱም ወደ አዲስ አበባ የማያጠቁበት ምክንያት አይኖርም። ሶ በጣም ከባድ የሆነ ወደፊት የምስራቅ አፍሪካንን መቀየር የሚችል ሁኔታ እንደሆነ ነው። ይሄ ጥምረት አሁን የተፈጠረው ጥምረት የአብይን ይመጣል ያደረጉት ጥምረት ወዴት ይሄዳል? አብሮ ይቀጥላል? ይሄ ብዙ አጠያየቅ ነው።
2: የማያጠያይቀው ለዘመናት በችግርና ችጋር በልቂትና ጥፋት የተቆራመደውን ኢትዮጵያም የኤርትራ ይባል የሱዳን ህዝብን እንመራለን የሚሉት ኃይላት ለዚያ መከረኛ ህዝብ ዳግም እልቂት መደገሳቸው ነው። የከፋውን ለማስቀረት በመጨረሻ ሰዓትም ቢሆን ሙከራ ማድረግ አቶ ባይሳ ዋቆያ እንደሚሉት አይገድም። ግን በአቶ ባይሳ አገላለጽ ጭንቅላት ይጠይቃል።
3: መፍትሄ የሌለው ነገር የለም። በአንድ አመት ሊገኝ ይችላል፣ በአንድ ወር ሊገኝ ይችላል። መፍትሄ ያገኛል። የመፍትሄውን ማግኛ እድሜ ግን አንተ መንገድ የምታሳጥረው ግን የጭንቅላት ጉዳይ ነው፣ የስልጣኔ ጉዳይ ነው። ሰውን ከመግደል ጠላትም ቢሆን ከሰው ጋር መነጋገር አለብኝ ብለህ ከወሰንክ መፍትሄውን ማሳጠር ትችላለህ። መፍትሄ ደግሞ የግድ አለው።
2: የጭንቅላት ጉዳይ፣ የህዝብ ምጣኔ ጉዳይ ከየት ይገኝ ይሆን? አዲስ አበባ፣ መቀሌ፣ አስመራ ወይስ ኻርቱም? ነጋሽ መሐመድ ነኝ። ቸር ያሰማን በል።
1: ይህ ዶች ቬለ ነው። አድማጮች፣ ከመጨረሻው መሰናዶ ላይ ደርሰናል። ሳምንታዊው የስፖርት ጥንቅር። በዛሬው የስፖርት መሰናዶ ውዝግቡ ስለቀጠለባቸው የዓለም እግር ኳስ ማህበር ፕሬዚደንት ጂያኒ ኢንፋንቲኖ እና ሌሎች ዘገባዎች ይኖሩናል። ኢትዮጵያ ስለተሳተፈችበት የኦሬጋኑ አትሌቲክስ ፉክክርም ቃለ መጠይቅ አድርገናል። ለዝግጅቱ ማን ተጋፍቶ ስለሺ
7: ስፖርት ጤና ይስጥልኝ አድማጮች እንደምን ሰንብታችኋል? የፊፋው ፕሬዝዳንት ላይ የተነሳው ተቃውሞ እጅግ ተጠናክሯል። የአውሮፓን ጨምሮ 3 የዓለም አቀፍ የእግር ኳስ ማህበራት ስም ባይጠቅሱም የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖን የሚቃወም ግልጽ ደብዳቤ ዛሬ ይፋ አድርጓል። ኦሬጋን በተካሄደው እድሜያቸው ከ20 ዓመት በታች አትሌቶች ኢትዮጵያ የአምስተኛ ደረጃ ይዛ አጠናቃለች። ውጤቱ እንዴት ይገመግማል? ቃለ መጠይቅ ይኖረናል። ከተጨማሪ ዘገባ ጋር አብራችሁ ቆዩ። በቅድሚያም አትሌቲክስ። ዩናይትድ ስቴትስ ኦሬጋን ውስጥ በተከናወነው የዓለም ከ20 ዓመት በታች አትሌቲክስ ፉክክር ኢትዮጵያ በሜዳሊያ ብዛት እንደ አውስትራሊያ በአምስተኛ ደረጃ አጠናቃለች። ጎረቤት ኬንያ አስተናጋጇ ዩናይትድ ስቴትስን ተከትላ ሁለተኛ ደረጃ አግኝታለች። ዩናይትድ ስቴትስ በ24 ሜዳሊያ ብዛት አንደኛ ወጣቸው 12 የወርቅ 7 የብር እንዲሁም 5 የነሐስ ሜዳሊያዎችን በመሰብሰብ ነው። 3 የወርቅና 2 የነሐስ በድምሩ 5 ሜዳሊያዎችን የሰበሰበችው ጣሊያን የሶስተኛ ደረጃውን ይዛለች። ጃማይካ በ2 የወርቅ በ3 የብርና በሌላ 3 የነሐስ በድምሩ በ8 ሜዳሊያዎች ብዛት በ4ኛነት ተከትላለች። ኢትዮጵያና አውስትራሊያ ተመሳሳይ 2 የወርቅ 3 የብርና 1 የነሐስ በድምሩ 6 ሜዳሊያዎችን በማግኘት 5ኛ ደረጃውን ይጋራሉ። ለኢትዮጵያ ሁለቱም ወርቆች የተገኙት በ3000 ሜትር በዮርዳኖስ ጸጋብ እንዲሁም በ3000 ሜትር መሰናክል በአልማዝ ዮሐንስ ነው። የብር ሜዳሊያዎቹ የተገኙት በ3000 እና በ5000 ሜትር በሁለቱም በሺቶ ጎሚ በ3000 ሜትር መሰናክል ውሳኔ አሰፋ ናቸው። ከወንድ አትሌቶች መካከል በ5000 ሜትር የነሐስ ሜዳሊያ የተገኘው በዳምጣው ከበደ ብቻ ነው። ይህ ውጤት ምን ያመለክታል? በኢትዮ ኤፍኤም 107.8 የኢትዮ ስፖርት መርሃ ግብር ዋና አዘጋጅ ምስጋናው ታደሰ።
8: አመሰግናለሁኝ ማንቴ። እንግዲህ እንዳልከው በዚህ የ20 በታች ወጣቶች ሻምፒዮና ላይ ኢትዮጵያ በ6 ሜዳሊያ ውድድሯን ጨርሳለች። በ2 የወርቅ 3 የብር እና እንደዚህ አንድ የነሐስ ሜዳሊያ የተገኘው 1 የወንዶች የነሐስ ሜዳሊያ በ5000 ሜትር ብቻ ያገኘንበት ነው። ይህ ደግሞ አሁንም ካለፉት ረዥም ዓመታት ወደዚህ የወንዶቹ የተሳትፎና ውጤት በጣም እየቀዘቀዘ መምጣቱን በሚገባ ያሳያል እና በዚህ ላይ እጅግ መስራት እንዳለብን የሚያሳይ ውድድር ነው ብዬ አስባለሁኝ። በሴቶቹ በኩል አመርቂ ውጤት አምጥተናል። በሴቶቹም በኩል ደግሞ ቢሆን ከተገኙ 6 ሜዳሊያዎች መካከል 2 በሽቶ ጉሚ አማካኝነት በ3000 ሜትር እና በ5000 ሜትር መካከል የተገኙ ናቸው። አሁን በከፍተኛ ሁኔታ መስራት እንዳለብን ጥሩ ማሳያ ይመስለኛል ይህ ውድድር።
7: በዘንድሮ ፉክክር ኢትዮጵያ በ5000፣ 3000 እንዲሁም 1500 እና በ800 ሜትር በሁለቱም ጾታዎች እንዲሁም በ3000 ሜትር መሰናክል በሴቶች፣ በ400 ሜትር በሴቶች እንዲሁም በርምጃ ውድድር በሁሉም ጾታዎች ትሳተፋለች ተብሎ ነበር። ምናልባት በ400 ሜትር በሴቶች አልተሳተፍንም መሰለኝ። ኢትዮጵያውያን አትሌቶች ያልተሳተፉባቸው ውድድሮች ነበሩ ወይ? ውጤቱን በአጠቃላይ እንዴት አገኘው?
8: ሁልጊዜ እንደምንናገረው እንግዲህ በአሁን ቢሆን እኛ እየተሳተፍን የምንገኘው በትራክ ላይ ውድድሮች ላይ ነው እና አሁንም ቢሆን በሌሎች ርቀቶች ላይ መሳተፍ እንደሚገባን ጥሩ ማሳያ ይመስላል። ከዛ በተረፈ የኢትዮጵያ የአጭርና መካከለኛ ርቀት ውጤቶቻችን እጅግ በጣም እየራቁ ነው። በሴቶች 400 ሜትር ላይ አጃይባ ልዩ በዚህ ውድድር ላይ ትሳተፋለች ተብሎ ነበረ። በኋላ ላይ እንግዲህ ከሆርሞን ጉዳይ ጋር በተያያዘ ከውድድሩ ውጭ መሆኗ የሚታወቅ ነው እና አሁንም ግን ከጎረቤት ሀገሮቻችን አንጻር ከተመለከት ነው እጅግ በጣም ጠንካራ ስራ እንደሚጠብቀን ጥሩ ማሳያ ይመስላል። በውድድሩ ስፍራ ላይ በተገኙት አትሌቶች ግን የተገኘው ውጤት በተወሰነ መልኩ አመርቂ ነው ማለት ይቻላል ብዬ አስባለሁኝ። ነገር ግን አሁንም የረዥም ርቀት ውድድሮች ላይ ከእጃችን ውጤት እየወጣ እንደሆነ ጥሩ ማሳያ ይመስለኛል። በዚህ ውድድር ላይ ባልተለመደ ሁኔታ በሌላ መንገድ ቀድሞ ከተመለከት ነው 3000 መሰናክል ላይ በአልማዝ ዮሐንስ ያገኘነው የወርቅ ሜዳሊያ ደግሞ የኬንያ መችን የበላይነትን የመለስንበት ከመሆኑ አንጻር እጅግ በጣም ትኩረት ሊሰጠው የሚገባ ውድድር እንደሆነ ጥሩ ማሳያ ይመስለኛል። እጅግ ከተንታ አትሌቲክስ ማሰልጠኛ ማዕከል የተገኘች አትሌት ነች። እዛ አካባቢ ደግሞ ብዙ ነገር መስራት ከቻል ተጨማሪ አትሌቶችን ልናፈራ እንደምንችል ለሎስ አንጀለስ ኦሎምፒክም ጭምር ተስፋ እንደሚሆኑ ጥሩ ማሳያ ይመስለኛል።
7: ጥሩ፣ በተወሰነ መልኩ አመርቂ ነው ብለሃል። ምናልባት ጎረቤት ኬንያ 4 የወርቅ በ3 የብርና በ4 የነሐስ በድምሩ በ11 ሜዳሊያዎች ነው ከዩናይትድ ስቴትስ ቀጥላ ሁለተኛ የወጣችው። አመርቂ በተወሰነ መልኩ ያልከው ምን ተጠብቆ ነበር?
8: ምናልባት ከተሳተፍንባቸው ርቀቶች መካከል በ3000 ሜትር ሴቶች መሰናክል ያልተጠበቀ ውጤት ብናመጣም በ1500 ሜትር ቢያንስ የሴቶቹ ውድድር ላይ ሀረግ ወይን ካላዩ እንደዚሁም ደግሞ አስቴር አማረ ካላቸው አቅም አንጻር ሜዳሊያ ውስጥ ልንገባ እንችል ነበር ብዬ አስባለሁ። እና በነዛ ርቀቶች ላይ የሚጠበቅብንን በተለይም ደግሞ አትሌቶቹ ካላቸው ዓለም አቀፍ ተሞክሮ አንጻር ያንን ነገር አጥተነዋል ብዬ ከመገመት አንጻር ነው።
6: በቀጣይ ፉክክር ከኢትዮጵያ አትሌቲክስ ቡድንና ከአትሌቶቹ በአጠቃላይ ምን ይጠበቃል?
8: ምናልባት እነዚህ የዘንድሮን ትንሽ በተወሰነ መልኩ ለየት የሚያደርገው የኢትዮጵያ አትሌቲክስ ፌዴሬሽን በዓለም አትሌቲክስ ፌዴሬሽን ጥያቄ ምልክት ውስጥ ከገቡ ፌዴሬሽኖች መካከል አንዱ መሆኑን የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህን በቅርቡ በነበረው ጋዜጣዊ መግለጫ ላይ በይፋ አረጋግጠው ነበረ። ከእድሜ ማጭበርበር ጋር በተያያዘ ማለት ነው። የዘንድሮ ውድድር ላይ ከፍተኛ ትኩረት ተሰጥቶ የእድሜ ጉዳይ ላይ ተገቢው ማጣራት ተደርጎ በዚህ ውድድር ላይ ተሳትፈዋል። እነዚህ አትሌቶች ለሎስ አንጀለስ ኦሎምፒክ 2028 ላይ እንደ ጎርጎሳውያን አቆጣጠር ሊደርሱልን የሚችሉ አትሌቶች ናቸው እና እነዚህ ላይ በጣም በጠንካራ ሁኔታ መስራት እንደሚጠበቅብን ይሄ ውድድር ጥሩ ማሳያ ይመስላል። እና ከዚህ ውድድር መልስ ሽልማት ሸልመው አትሌቶቹን መበተን ሳይሆን በየሄዱበት ክለቦቻቸውና በማኔጀሮቻቸውን በኩል አስፈላጊ ድጋፍ ሊደረግላቸው እንደሚገባ ጥሩ ማሳያ ይመስለኛል። በእኔ በኩል ጥሩ ተስፋዎቻችን ይሆናሉ ብዬ አስባለሁ።
6: ያ አንደኛው የዓለም ከ20 ዓመት በታች የአትሌቲክስ ፉክክር በዩናይትድ ስቴትስ ኦሬጋን ግዛት ዩጂን ከተማ በሚገኘው ታሪካዊው ሄዋርድ ፊልድ ሐምሌ 29 ተጀምሮ እሁድ ነሐሴ 3 ቀን 2018 ዓ.ም ተጠናቋል። እግር ኳስ በአስደማሚ ዜና ከዓለማችን በሴት ተጫዋቾች የእግር ኳስ ደረጃዋ 153ኛ ላይ የምትገኘው ማላዊ ጠንካራውን የጋና ቡድን በሩብ ፍጻሜው አሸንፋ ለቀጣዩ የዓለም ዋንጫ ማለፍ ችላለች። በአፍሪቃ የሴቶች እግር ኳስ የሩብ ፍጻሜ ግጥሚያ ሽንፈት የቀመሱት ጥቋቁር ከዋክብታት በእንባ ተራጭቷል። ልዕለ ንስሮቹ በደስታ ተውጠው ሜዳውም አልበቃ ብሏቸው ታይቷል። ብራዚሊያዊው አጥቂ ቪንቼስ ጁኒየር በሪያል ማድሪድ መቆየቱ ባለፈው ሳምንት ተረጋግጧል። አጥቂው ወደ አርሰናል ሊያቀና ነው የተባለለት የሰሞኑ የአርሰናሎች ተስፋ ላይ ውሃ ቸልሶበታል። ሪያል ማድሪድ የቪንቼስ ጁኒየር ውልን እንደ ጎርጎሪዮስ አቆጣጠር እስከ 2032 ድረስ ለስድስት ዓመታት አራዝሟል። ቪንቼስ ጁኒየር ሪያል ማድሪድ መጫወት የጀመረው በ2018 ዓ.ም የ18 ዓመት አዳጊ ሳለ ጀምሮ ነው። በ8 ዓመት ቆይታው ለሪያል ማድሪድ እስካሁን 375 ጊዜያት የቡድኑን መለያ ለብሶ ተጫውቷል። 128 ግቦችን አስቆጥሯል። 2 የአውሮፓ ሻምፒዮንስ ሊግ፣ 3 የዓለም የቡድኖች ዋንጫዎችን፣ 2 የሱፐር ካፕ፣ 3 የላሊጋ፣ 1 የኮፓ ሬይ እንዲሁም 3 የስፔን ሱፐር ካፕ ዋንጫዎችን ጨምሮ 14 ዋንጫዎቹንም ከቡድኑ ጋር ማንሳት ተሳክቶለታል። ቪንሼስ ጁኒየር የዓለም አቀፍ እግር ኳስ ማህበር ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ላይ ተቃውሞ ተጠናክሮ ቀጥሏል። የአውሮፓ እግር ኳስ ማህበር ዩኤፋ፣ የእስያ እግር ኳስ ማህበር ኤኤፍሲ፣ የሰሜን መካከለኛው አሜሪካ የካሪቢያን እግር ኳስ ማህበር ኮንካፋ ዛሬ በጋራ ባወጡት ግልጽ ደብዳቤ ስም ባይጠቅሱም የፕሬዝዳንቱ እቅድን በተዘዋዋሪ ግን በይፋ ተቃውሟል። ለእግር ኳስ ቤተሰብ ግልጽ ደብዳቤ በሚል የማህበራቱ አመራር ይፋ ባደረጉት ግልጽ ደብዳቤም እግር ኳስ የዓለማችን የጋራ የሆነ ሴት መሆኑን በመጥቀስ የማንኛውም ግለሰብም ሆነ ተቋም አይደለም ብሏል። በተለመደው መልኩ ዙሪክ ውስጥ የፊፋ ስራ አስፈጻሚዎች በተገኙበት ሳይሆን በአንድ የፊፋ አባል ውክልና ብቻ ሞሮኮ ውስጥ የፊፋ ባለሀብቶችን የማሳተፍ እቅድን በተመለከተ የተከናወነውን ስብሰባም ኮንኗል። የተቋሙን አሰራር የጣሰ ስህተት መሆኑን ገልጧል። ምንም እንኳን የፊፋው ፕሬዝዳንት በደረሰባቸው ብርቱ ተቃውሞ እቅዱን መተዋቸውን ይፋ ቢያደርጉም እቅዱ ስህተት የነበረ መሆኑን ግን አልተቀበሉም በሚል ሶስቱ ዓለም አቀፍ የእግር ኳስ ማህበራት የኃላፊዎቻቸው ፊርማዎች ባረፈበት ግልጽ ደብዳቤያቸው ኮንኗል። አሁን የፊፋ ፕሬዝዳንት ምርጫ እየተቃረበ በመሆኑም ፕሬዝዳንቱ ላይ ጫናው በርትቷል። እንደ አፍሪቃ እግር ኳስ ማህበርን ጨምሮ ሁሉም ተቃውሞ ባለማሰማታቸው ግን ውጤቱ ምን እንደሆነ የሚታይ ይሆናል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየት ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።
1: አድማጮች የዕለቱን መሰናዶ በዚሁ አበቃ። ደናምሹ በደናደሩ